የጊዜው ካፌ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለና ተላ ምንም ሳን በሆን ሚስትሩን ባይገባኝ ወዋ አባቴን ባውጥቶ አልቀሰው መከረኝ።

ringe. እየተማረረ እኔ ግን ሻይና ከፌ ጫወት ነበር ቢመክረኝ አልሰማው አልሰማው አልሰማው በስጭቱ ባሰ ተተይ ገባ ከቤት ያረጋቀሰ እንዴ ሲል መከረኝ ግን